ሁሉ መናገርበት ሰው እንዴት ይወዳታል እንዲለኝ አይደለም ግን ይሄን መደበቅ ስላልቻልኩ ነው ሁሉ ጊዜ ቶሎ እንዲመሽ ፈልጋለሁ ቶሎ ሌላ ምክንያት የለም ፎቶግራፊን አልጋ ላይ ነው ትቼው ስምሽ ሞታ ቶሎ በሚመሽበት ጊዜ ቅፍ አድርጌ ፎቶግራፊን ተኛለሁ እውነቱም ለመናገር ልክ እንዳለሽ እንደ ድሮ የመቤቴ እመቤት እመቤት እመቤት ነሽ ጽምዬ እና በአንቺ እኮራለሁ ከልብ እና አይዞሽ በቅርብ እንገናኛለን ክብራትና ክብራን ይህን ዘፈን የምናቀርበው በጣም እድለኞች ለሆናችሁ ፍቅረኞቻችሁ አብረው በሕይወት ላሉ እና ለታደላችሁ ይህንን እግዚአብሔር ስጦታ ተቀብላችሁ ፍቅረኞቻችሁን እርት አንድ ባንድ በማግኘታችሁ ደስ ብሏችሁ

እና ደግሞ ከዚህ የበለጠ የሚያስደስት የለም። ሌሎቻችን ፍቅረኞቻችን ያለፉብን ተጽናንተን ተጽናንተን ጸሎት በማድረግ ሁልጊዜ በአእምሯችን ሁልጊዜ በማሰብ ልክ እንዳሉ አርገን መውደድ እንችላለን። እና በጥሞና ስለሰማችሁ በጣም እናመሰግናለን።